0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ነሐሴ 11 ቀን 2018 ዓመተ ምህረት ጤና ይስጥልኝ አድማጮች እንደምን አመሻችሁ። የምሽቱ አስተናጋጃችሁ ሸዋዬ ለገሰ ነኝ። ዓለም ዜናውን ልታስደምጠን አዜብ ታደሰ በስቱዲዮ ትገኛለች። ዜናውን በሚከተለው የዜና መጽሔት በምክክሩ ጉዳይ ያብን መግለጫና የኮሚሽኑ ምላሽ በኮሬዞን የዘለቀው የጸጥታ ስጋት በጃራ ተፈናቃዮች መጠለያ አካባቢ ግጭት ሰዎችን ለሞትና ጉዳት መዳረጉ እንዲሁም በትግራይ ክልል የጦርነት ድባብ ያስከተለው ተጽዕኖን የሚመለከቱ ዘገባዎችን አካቷል። ከለተሰኞ ሳምንታዊ መሰናዶች ቀዳሚው ማህደረ ዜና የሆርሙዝ የባህር ወሽመጥን ለመቆጣጠር የቀጠለው ግጭትና አፍሪካ ላይ ያስከተለው ተጽዕኖን ይመለከታል። ሳምንታዊው የስፖርት ጥንቅርም በሰዓቱ ይቀርባል። ሁሉን ለመከታተል በሳተላይት በኢትዮ ሳት ወይም ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ፈልጉን። ትራንስፖንደሩ MEH 01 ወይም EAH 01 ነው። በኢንተርኔትም DW አምሃሪክ በተባለው መተግበሪያ በድረገጻችን ታገኙታላችሁ። ስርጭቱን በቀጥታ ከፌስቡክ፣ ቴሌግራም እና ዩቲዩብ DW አምሃሪክ እያላችሁ በመግባት ተከታተሉ። ቤተሰብ ሁኑ፣ ለሌሎችም አጋሩ። አሁን ወደ ቀዳሚው የዓለም ዜና ነው የምናልፈው። አዜብ ተዘጋጅታለች። መልካም ቆይታ።
0: የDW ዜና።
2: ጤና ይስጥልኝ አድማጮች እንደምን አመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። የአማራ ብሔራዊ ንቅናቄ አብን በአገራዊ ምክክር ሂደት ወቅት በአዲስ አበባ ከተማ ህልውና ባለቤትነትና የራስ አስተዳደር መብት ዙሪያ የክህደት ተግባር ታይቷል ሲል እርም ተጠየቀ። የአገራዊ ምክክር ኮሚሽኑ በበኩሉ ባወጣው መግለጫ የአብንን ድምዳሜ የማይጋራው መሆኑን ገልጿል። በአገር ማፍረስ ሴራዎች ተጠርጥረው በእስር ላይ ያሉና ዛሬ ፍርድ ቤት የቀረቡ የኢሃፓ አባል ፖለቲከኞችና ጠበቃ ተጨማሪ የአስር ቀናት የምርመራ ጊዜ ተጠየቀባቸው። የኢራን ጦር አንድ የአሜሪካ ወታደርን ለያዘ ወይም ለገደለ ሰው 30,000 ዶላር ሽልማት እንደሚሰጥ አስታወቀ። እንደ ኢራን ወታደራዊ ኃይል ሴት አሜሪካዊት ወታደርን የያዘ ወይም የገደለ ሽልማቱ በእጥፍ ይሆናል ሲልም አስታውቋል። ዜናው በዝርዝር። የአማራ ብሔራዊ ንቅናቄ አብን በአገራዊ ምክክር ሂደት ወቅት በአዲስ አበባ ከተማ ህልውና ባለቤትነትና የራስ አስተዳደር መብት ዙሪያ የክህደት ተግባር ታይቷል ሲል እርም ተጠየቀ። ፓርቲው በምክክሩ የአዲስ አበባን መብትና ዘላቂ ጥቅም ያስከብራሉ ተብለው የተወከሉ ያላቸው አካላት የአንድ ወገን አካል ያልተገራና ድንበር የለሽ ፍላጎት ለማስፈጸም ሲሉ የከተማውን ህዝብ መብትና ጥቅም አሳልፈው ሲሰጡ ተመልክተናል ብሏል። አብን ባወጣው መግለጫ በምክክር ሂደቱ ውስጥ የታየው ሁኔታ ከተራ የአሰራር ግድፈት ወይም ከመደበኛ የፖለቲካ ልዩነት የዘለለ ነውም ብሏል። የከተማዋ ኢኮኖሚያዊ አስተዳደራዊ ጉዳዮች የባለቤትነትና ተጓዳኝ የፖለቲካና የህግ ማዕቀፎች የሚመከርበት ባለው በዚህ መድረክ ላይ በሚሊዮኖች የሚቆጠሩ የከተማዋ ነዋሪዎች ድምፅና ፍላጎት በአግባቡ ሳይወከልና የከተማዋ ህዝብ እንደ ዋና ባለቤት ሳይቆጠር መታለፉ እጅግ አሳሳቢ እንደሆነበት አመልክቷል። ፓርቲው አክሎም የከተማዋን ነዋሪዎች መብትና ዘላቂ ጥቅም ያስከብራሉ ተብለው የተወከሉ ያላቸው አካላት የተጣለባቸውን አደራ በመዘንጋት የአንድ ወገን ያልተገራ ድንበር የለሽ ያለውን ፍላጎት ለማስፈጸም ሲሉ የህዝቡን መብትና ጥቅም አሳልፈው ሲሰጡ መመልከቱን ጠቅሷል። አገራዊ ምክክር ኮሚሽን በበኩሉ ባወጣው መግለጫ የአብንን ድምዳሜ የማይጋራው መሆኑን ገልጿል። የማንኛውም ተመካካሪ አቤቱታና ቅሬታ በቀላሉ የማያልፈው ጉዳይ እንደሆነ ኮሚሽኑ በገለጸበት መግለጫው ከተለያዩ አካላት ለሚቀርቡ ቅሬታዎች በቅሬታ አፈታት ስርዓቱ መሰረት ምላሽ እየሰጠ ይገኛል ሲል አክሏል። ዜና መጽሔት ዝርዝር መረጃውን በስፋት ይዟል። በአገር ማፍረስ ሴራዎች ተጠርጥረው እስር ላይ ያሉና ዛሬ ፍርድ ቤት የቀረቡት የኢሃፓ አባላት ፖለቲከኞችና ጠበቃ ተጨማሪ 10 ቀናት የመርመራ ጊዜ ተጠየቀባቸው። ተከሳሾቹ ጠበቃ ለዶቼ ቬለ እንደተናገሩት የኢሃፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይ የፓርቲው አባል አበበ አካሉና በፓርቲው ጠበቃ አበራ ንጉስ ላይ ፖሊስ ተጨማሪ የመርመራ ጊዜ የጠየቀበትን ምክንያት ዛሬ ለችሎቱ አቀርቧል ሲሉ ጠበቃ ሰለሞን ገዛኸኝ ለዶቼ ቬለ ተናግረዋል።
3: ሰባት ነገሮች ዘርዝሯል። አንደኛው ቃል መቀበል፣ ሁለተኛው 40 ምንጭ ወይም ተጨማሪ ጋሞ ዞን 40 ምንጭ አስረስ ተጨማሪ ሰነድ ማስረጃ ለማስመጣት ያይቀርናል። ከዛ እንደገና ደግሞ ከጋሞ ክልል ዞን በመላክ የሰውና የሰነድ ማስረጃዎችን ያሰባስለሚገኝ ማስረጃዎችን የማጣራት ስራ ይቀርናል። እንዲሁም ደግሞ ከግልና ከመንግስት ባንኮች መረጃዎችን ለማምጣት ከብሔራዊ መረጃ ደህንነት የፎረንሲክ ማስረጃ ማስመጣት ይቀርናል የሚል ነው። እነዚህ ለማድረግ ተጨማሪ 14 ቀን ያስፈልገናል በሚል ነው።
2: ችሎቱ ፖሊስ ተጨማሪ ምርመራ ለማድረግ ላቀረበው ጥያቄ የ10 ቀናት ጊዜ ፈቅዶ ለነሐሴ 21 ቀን ቀጠሮ የሰጠ ሲሆን ግለሰቦቹ መንግስት ደቡብ ኢትዮጵያ በሚገኘው የዘይሴ ብሔረሰብ ላይ ጉዳት አድርሷል የሚል ሐሰተኛ መረጃ ሰራጭተዋል በሚል አዲስ የክስ ጭብጥ ዛሬ በፖሊስ እንደቀረበባቸው ጠበቃው አክለው ተናግረዋል። የፌደራል ፖሊስ የኢሃፓ ህዝብ ግንኙነት ኃላፊ ይስሐቅ ወልዳይን፣ የፓርቲው አባል አበበ አካሉንና የፓርቲው ጠበቃ አበራ ንጉስን ስውር የአገር ማፍረስ ሴራዎችን በማቀድና የአገርን አንድነት በሚያፈርስ ውስብስብ የሽብር ወንጀል ድርጊት ጠርጥሮ በህግ ጥላ ስር ያዋላቸው ከ15 ቀናት በፊት ነበር። አድማጮች፣ በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የሞሮኮ የጸጥታ ኃይሎች ድንበር አቋርጠው የስፔን ራስ ገዝ ወደ ሆነችው ሴኡታ በየብስና በባህር አቋርጠው ለመግባት የሞከሩ በመቶዎች የሚቆጠሩ ስደተኞችን በቁጥጥር አዋሉ። የሞሮኮ የጸጥታ ኃይላት ወደ ስፔን በሚሻገረው ድንበራቸው ላይ ጥብቅ ቁጥጥር በማድረግ ላይ ቢሆኑም በመቶዎች የሚቆጠሩ ስደተኞች ድንበር ለማቋረጥ ሙከራ ላይ መሆናቸውን በደረሰ ጥቆማ ስደተኞቹን መያዛቸውን አስታውቀዋል። አንድ የሞሮኮ የመንግስት ብዙሃን መገናኛ ባለፈው ቅዳሜ እንደዘገበው ደግሞ ወደ ሴኡታ ለመግባት ሙከራ ያደረጉ ከሰሃራ በታች ካሉ የአፍሪካ ሀገራት የመጡ 294 ስደተኞች በቁጥጥር ስር ውለዋል ሲል አስታውቋል። የሞሮኮ ባለስልጣናት የፍልሰት ሙከራዎችን በማመቻቸት የተከሰሱ 61 ሞሮኮውያንን በቁጥጥር ስር መዋላቸውን የሞሮኮ ሚዲያ አክሎ ዘግቧል። ይህ በሞሮኮና በስፔን ድንበር ላይ ስደተኞች ወደ አውሮፓ የመግባት ሙከራ የተሰማው ከሁለት ሳምንታት በፊት ከ72000 በላይ ስደተኞች ወደ ሴኡታ ከገቡና ክስተቱ በአውሮፓ ህብረት ውስጥ ከፍተኛ ውጥረትን ከቀሰቀሰና በዓለም ዙሪያ ባሉ የቀኝ ክንፍ ፓርቲዎች መካከል የተቃውሞ ንግግር እንዲጎላ ምክንያት ከሆነ በኋላ መሆኑ ነው። ትናንት እሁድ በመቶዎቹ የሚቆጠሩ ስደተኞች በታዋቂ የባህር ዳርቻ ከተማ ሴኡታ ላይ የስፔን ባለስልጣናት ወደ ሞሮኮ ከሚመልሷቸው ይልቅ ጥገኝነት እንዲሰጧቸው በመጠየቅ ሰላማዊ ሰልፍ አድርገው ነበር። እነዚህ ስደተኞች ከሁለት ሳምንታት በፊት ከሞሮኮ በጅምላ ድንበሩን አቋርጠው በስፔኗ ሴኡታ ገብተው ከቀሩት 5000 እስከ 8000 ከሚገመቱት ስደተኞች መካከል ነበሩ። የኢራን ጦር አንድ የአሜሪካ ወታደርን ለያዘ ወይም ለገደለ ሰው $30,000 ሽልማት እንደሚሰጥ አስታወቀ። እንደ ኢራን ወታደራዊ ኃይል ሴት አሜሪካዊት ወታደርን የገደለ ወይም የያዘ ደግሞ ሽልማቱ በጥፍ ይሆናል ሲል አስታውቋል። አባሽ የተሰኘው የኢራን የዜና ምንጭ እንደዘገበው ይህ የሽልማት ማስታወቂያ ይፋ የተነገረው በኢራን መደበኛ ጦር ዋና አዛዥ አሚር ሃታሚ ነው። ኢራን ይህንን መግለጫ በይፋ የገለጸችው በአሜሪካና በኢራን መካከል ወታደራዊ ውጥረት ባለበት በአሁኑ ወቅት መሆኑ ነው። በቅርብ ሳምንታት ውስጥ ሁለቱም ወገኖች በሁሉም ግንባሮች ጦርነቱ በቋሚነት እንዲቆም የሚጠይቀውንና ባለፈው ሰኔ 10 ቀን 2018 ዓ.ም የተደረሰውን የመግባቢያ ስምምነት በተደጋጋሚ መጣሳቸው ይታወቃል። በሌላ በኩል የቴህራኑ መንግስት ኳታር የኢራንን የአውሮፕላን አብራሪዎችን በቁጥጥር ስር ይዛለች እነሱን ለማግኘት የሚያስችል እድልም እንዳይኖር አድርጋለች ሲል ከሷል። የኢራን የመንግስት የዜና ወኪል ታስኒም እንደዘገበው የኢራን የአየር ኃይል ባለሙያዎች ቡድን በቦታው ላይ ምርመራ ለማድረግ ወደ ኳታር ለመሄድ ለወራት ሲጠብቅ ቆይቷል። የኳታር መንግስት ግን አብራሪዎቹን በቁጥጥር ስር አላዋልኩም ሲል የቴህራንን ክስ ውድቅ አድርጓል። ባለፈው ቅዳሜ በመስራቅ ኢንዶኔዥያ በሬክተር መለኪያ 7.7 መጠን ያለው የመሬት መንቀጥቀጥ ከተከሰተ በኋላ የሟቾች ቁጥር ቢያንስ 68 መድረሱ ዛሬ ተዘገበ። ከጃፓን አገዛዝ በጎርጎሮሳውያኑ 1945 የተላቀቀችው ኢንዶኔዥያ ዛሬ 81ኛ ዓመት የነጻነት ቀን በዓልን የምታከብርበት ዕለት ነበረ። የመሬት መንቀጥቀጥ ክስተቱ በመላ ሀገሪቱ የሐዘን ጥላ እንዲፈጠር አድርጓል። በርዕደ መሬቱ እስካሁን ከመቶ በላይ ሰዎች ጉዳት የደረሰባቸው ሲሆን የአካባቢው ባለስልጣናት በክስተቱ የጠፋ ሰው እንደሌለ ያምናሉ። የመሬት መንቀጥቀጡ መነሻ ቅዳሜ ዕለት በፍሎሬንስ ደሴት የባህር ዳርቻ አቅራቢያ ከምድር ገጽ በ 10 ኪሎ ሜትር ርቀት ላይ እንደነበር የአሜሪካ ርዕደ መሬት ተቋም አስታውቋል። ከቅዳሜ ጀምሮ እስከ ዛሬ ሰኞ ጠዋት ድረስ 5.6 ማግኒቲዩድ መጠን ያለው ንዝረትን ጨምሮ ወደ 1600 የሚጠጉ ትናንሽ ተከታታይ የመሬት መንቀጥቀጦች መከሰታቸውን ተቋሙ ጨምሮ አስታውቋል። በመጨረሻም ስፖርት፣ ትናንት እሁድ በሞሮኮ ራባት ከተማ በተካሄደው የሴቶች የአፍሪቃ ዋንጫ ፍጻሜ ጨዋታ ካሜሮን ማላዊን 3-0 በማሸነፍ የአፍሪቃ ዋንጫን አንስታለች። ካሜሮናዊቷ ማሪን ንጋ 2 ግቦችን ስታስቆጥር የቡድን አጋሯ ናኦሚ ኤቶ ደግሞ ተጨማሪ 1 ግብ በማስቆጠር ለሀገራቸው በአሸናፊነት ዋንጫውን አንስተዋል። በዚህም ካሜሩን ከዚህ ቀደም በተካሄዱ የአፍሪቃ ዋንጫ ግጥሚያዎች በ3 አጋጣሚዎች 2ኛ በመውጣት ካጠናቀቀች በኋላ ዘንድሮ ለመጀመሪያ ጊዜ የውድድሩን ዋንጫ መውሰድ ይችላለች። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ አሰማለሁ። የአማራ ብሔራዊ ንቅናቄ አብን በአገራዊ ምክክር ውህደት ወቅት በአዲስ አበባ ከተማ ህልውና፣ ባለቤትነትና የራስ አስተዳደር መብት ዙሪያ የክህደት ተግባር ታይቷል ሲል እርምት ተጠየቀ። የአገራዊ ምክክር ኮሚሽኑ በበኩሉ ባወጣው መግለጫ የአብንን ድምዳሜ የማይጋራው መሆኑን ገልጿል። በአገር ማፍረስ ሴራዎች ተጠርጥረው በእስር ላይ ያሉትና ዛሬ ፍርድ ቤት የቀረቡት የኢህአፓ አባላት፣ ፖለቲከኞችና ጠበቃ ተጨማሪ 10 ቀናት የምርመራ ጊዜ ተጠየቀባቸው። ዜናው አበቃ።
1: ለዜናው ጥንቅር አዜብ እናመሰግናለን።
0: የዜና መጽሔት።
1: የአማራ ብሔራዊ ንቅናቄ አብን በሀገራዊ ምክክሩ ሂደት ወቅት በአዲስ አበባ ከተማ ህልውና፣ ባለቤትነትና የራስ አስተዳደር መብት ዙሪያ የክህደት ተግባር ታይቷል ሲል እርምርም ተጠየቀ። ፓርቲው በምክክሩ የአዲስ አበባ መብትና ዘላቂ ጥቅም ያስከብራል ተብለው የተወከሉ ያላቸው አካላት ያንድን ወገን አካል ያልተገራና ድንበር የለሽ ፍላጎት ለማስፈጸም ሲሉ የከተማውን ህዝብ መብትና ጥቅም አሳልፈው ሲሰጡ ተመልክተናል ብሏል። ኮሚሽኑ አንዳንድ ቅሬታዎች እንዳሉ ያንን እንደሚመረምር ገልጾ ሆኖም አብን ያዘውን ድምዳሜ እንደማይቀበል ገልጿል። ሰለሞን ሙጬ ከአዲስ አበባ ዝርዝሩ ልኮልናል።
4: የአማራ ብሔራዊ ንቅናቄ አብን ከተጀመረ አንድ ወር ያለፈው የሀገራዊ ምክክር ሂደት ላይ ጠንካራ ትችት በማንሳት ሊታረም ይገባል ያለውንም ቅዳሜ ዕለት ባወጣው ዘለግ ያለ መግለጫ አንስቷል። የሂደቱን ተአማኒነት፣ አካታችነት፣ ገለልተኝነትና ፍትሐዊነት ጥያቄ ውስጥ የሚያስገቡ ያላቸው ተደጋጋሚና የተደራጁ ጥፋቶች ተፈጽመዋል የሚል ድምዳሜ ያሰፈረው ድርጅቱ በገዢው አካል መዋቅራዊ ጥሰቶች፣ ጫናዎችና ወገንተኛ አካሄዶች መስተዋሉን፣ በዚህም ምክንያት ሂደቱ የሚጠበቅበትን ያህል ውጤታማ እንዳይሆን ከፍተኛ ስጋት ደቅነዋል ብሏል። አብን ለዚህ ስጋቱ የአዲስ አበባን ህዝብ ውክልናና የራስ አስተዳደር መብቶች አንደኛ አድርጎ ያቀረበ ሲሆን በመከክሩ ሂደት ወቅት በአዲስ አበባ ከተማ ህልውና ባለቤትነትና የራስ አስተዳደር መብት ዙሪያ የክህደት ተግባር ተፈጽሟል የሚለው ይገኝበታል። የከተማዋ ኢኮኖሚያዊ አስተዳደራዊ ጉዳዮች የባለቤትነትና ተጓዳኝ ፖለቲካና የህግ ማዕቀፎች የሚመከርበት ባለው በዚህ መድረክ ላይ በሚሊዮኖች የሚቆጠሩ የከተማዋ ነዋሪዎች ድምጽና ፍላጎት በአግባቡ ሳይወከልና የከተማዋ ህዝብ እንደዋና ባለቤት ሳይቆጠር መታለፉ እጅግ አሳሳቢ እንደሆነበት ማመልክቷል። ፓርቲው አክሎም የከተማዋ ነዋሪዎች መብትና ዘላቂ ጥቅም ያስከብራሉ ተብለው የተወከሉ ያላቸው አካላት የተጣለባቸውን አድራ በመዘንጋት የአንድ ወገን ያልተገራና ድንበር የለሽ ያለውን ፍላጎት ለማስፈጸም ሲሉ የህዝቡን መብትና ጥቅም አሳልፈው ሲሰጡ መመልከቱንም ጠቅሷል። ፓርቲው ባወጣው መግለጫ ላይ ጥያቄዎችን ለማቅረብ ለህዝብ ግንኙነት ኃላፊው አቶ ጋሻው መርሻ ደውለንላቸዋል። ሆኖም ተጨማሪ ማብራሪያ መስጠት አስፈላጊ እንዳልሆነ ገልጸዋል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በሂደቱ አንዳንድ ቅሬታዎች የተነሱባቸው ወቅቶች አሉ ሲሉ ዛሬ በሰጡት መግለጫ ጠቀስ አድርገውታል።
5: እነሱን ቅሬታዎች እያስተናገድን እንገኛለን። ጉዳዩን እንመረምራለን። ውሳኔ እየሰጠን ነው የቆየ ነው። አሁንም ያሉት ላይ ቀሩት ላይ እንደዚህ ውሳኔ እየሰጠን እንሄዳለን ማለት።
4: አብን ድብቅና መንታ የፖለቲካ ስልቶችና መዋቅራዊ ስጋቶችን እንዳስተዋለ በገለጸበት መግለጫው የሚታየው የሀገራዊ አንድነት፣ የጋራ ብልጽግና ብሎም የዜጎች እኩልነት ጥሪና በተግባር ያለው እውነታ የሚጻረሩ ናቸው ብሏል። መንግስታዊ መዋቅሮችን የአንድ ቡድን ፍላጎት ማስፈጸሚያነት የመዋል ጥረት እንደሚደረግ በስፋት አስተውለናል ሲልም ብርቱ ትችትን አንስቷል። ካሄድ ኢትዮጵያን ወደ ተሻለ ዲሞክራሲያዊ ስርዓት ከማሸጋገር ይልቅ የፖለቲካ ችግሮችን ይበልጥ የሚያወሳስብ ነው ሲልም የኢትዮጵያ ህዝብ ሂደቱን በጥንቃቄ እንዲከታተልና ሰላማዊ ያለውን ትግል እንዲያድርግበትም ጥሪ አድርጓል። ምክትል ዋና ኮሚሽነር ሂሩት ገብረስላሴ ለቀረቡ ቅሬታዎች የተሰጠው መፍትሄ ወይም ምላሽ ምን እንደሆነ በግልጽ አልጠቀሱም። ጉባኤተኛው ግን በአብዛኛው ጉዳይ ላይ እየተስማማ ጨርሷል ሲሉ ገልጸዋል።
5: የሚያስተናግድ የተለየ ኮሚቴ አለ። ኮሚቴው ግን አጥንቶ ለኮሚሽነሮች ካውንስል ያቀርባል። የኮሚሽነሮች ካውንስል ይወስናል ማለት ነው። በአንዳንድ ወቅት ቀጥታ ከራሳቸው መግለጫ ያወጡ ወገኖች አሉ። የምክክሩ መንፈስ እንግዲህ መመካከር ነው። ያም ባይሆን ማንም መብቱ ነው፣ መግለጫ ማውጣት ይችላል። ለነዛም ቢሆን ምላሽ እንሰጣለን ማለት ነው።
4: አብን በምክክር ሂደቱ ውስጥ የሚታዩ ያላቸው አግላይና አፋኝ አካሄዶች እንዲታረሙ ለሀገራዊ ምክክር ኮሚሽን 2 ጊዜ የአቤቱታ ደብዳቤዎችን ስለማስገባቱ፣ ለገዢው ብልጽግና ፓርቲ ጽህፈት ቤት ደብዳቤ መጻፉንና ከፓርቲው ከፍተኛ አመራሮች ጋር በአካል ስጋቱን ማስገንዘቡን፣ ሆኖም የተወሰደ አውንታዊ እርምጃ አለመኖሩን ገልጿል። እነዚህ መዋቅራዊ ያላቸው ጥሰቶች የሚቀጥሉ ከሆነ ግን አሁንም ይሁን ወደፊት የይስሙላና የፖለቲካ ድራማ ላለው ጉዳይ እውቅና የማይሰጥና የማይተባበር መሆኑ ይታወቅልኝ ብሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን አብን ያወጣውን መግለጫ ድምዳሜ የማይጋራው መሆኑን ዛሬ ባወጣው መግለጫ ጠቅሷል። ኮሚሽኑ የማንኛውንም ተመካካሪ አቤቱታና ቅሬታ በቀላሉ የማያልፈው ጉዳይ እንደሆነም ጠቅሷል። ሀገራዊ ምክክር የአንድ ወገን ድል ወይም የሌላ ወገን ሽንፈት አይደለም ሲልም ሁሉንም አሸናፊ የሚያደርግ እንደሆነና ኮሚሽኑ ሁሉንም ዜጎችና ተመካካሪዎች ድምጻቸውን በእኩልነት ለማዳመጥና ሂደቱን በነጻነትና በገለልተኝነት ለመምራት ያለውን ቁርጠኝነት ዳግም እንደሚያረጋግጥ ሊታወቅ ይገባልም ብሏል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: በደቡብ ኢትዮጵያ ህዝቦች ክልል ኮሬ ዞን ታጣቂዎች በየጊዜው በሚፈጽሙት ጥቃት ለሞትና መፈናቀል መዳረጋቸውን ነዋሪዎችና የተጎጂ ቤተሰቦች ለዶይቼ ቬለ ገለጹ። ነዋሪዎቹ የአካባቢው አስተዳደር ሰላምን እንዲያሰፍንና ተፈናቃዮችንም ወደ ቦታቸው እንዲመልስ ጠይቀዋል። የዞኑ አስተዳደር በበኩሉ የቀጠናውን ሰላም በማስጠበቅ ዘላቂ ሰላም እንዲኖር ከባለ ድርሻዎች ጋር በቅንጅት እየሰራ መሆኑን አስታውቋል። ሸዋንግዛ ወጋየው ከሐዋሳ ዝርዝሩ ልኮልናል።
6: በደቡብ ኢትዮጵያ ክልል ኮሬ ዞን ታጣቂዎች በተደጋጋሚ በንጹሃን ላይ የሚፈጽሙት ጥቃት ነዋሪዎችን ስጋት ላይ እንደጣለ ይገኛል። በእርሻ ስራ ላይ ያሉ አርሶ አደሮችና በከብት ስምሪት ላይ የሚገኙ ወጣቶች የጥቃቱ ሰለባ የሆኑ እንደሚገኙ የአካባቢው ነዋሪዎች ይናገራሉ። ከትናንት በስቲያ ቅዳሜ በእርሻ ስራ ላይ የነበሩ ሁለት አርሶ አደሮች ከታጣቂዎች በተተኮሰ ጥይት መገደላቸውን የዓይን እማኞች ገልጸዋል። የሟቾቹ የቅርብ ዘመድ መሆናቸውን ለዶቼ ቬለ የተናገሩ በዞኑ ጎርካ ወረዳ የቆሬ ቀበሌ ነዋሪ የሆኑ ሁለት አስተያየት ሰጪዎች ግድያው ታቅዶ የተፈጸመ ነው ይላሉ።
7: ሰዎቹ የራሳቸው ስራ ሲሰሩ ነበር። እዛው እያለ መጥቶ ተኩሶ ገደሉ። ሆን ብሎ መጥቶ አልሞ ነው መስ ገደሉ። እኔም ስራ ሲሰሩ ነበረ። ከስራ ቦታ መጥቶ ገደሉ። እየተፈጠረበት ነገር የለ። ትዳር አላቸው፣ ልጅ አላቸው፣ ቤት አላቸው። እንደዛ
6: በኮሬ ዞን አብዛኞቹ ጥቃቶች የሚፈጸሙት በኦሮሚያ ክልል ምዕራብ ጉጂ ዞን ተጎራብተው በሚገኙት የቆሬ ዳኖ፣ ዶርባዴና ጀሎ በተባሉ ቀበሌያት ውስጥ ነው። በየጊዜው ወደ መንደሮቹ ተሻግረው የሚገቡ ታጣቂዎች ነዋሪዎችን የመግደልና ከብቶችን የመዝረፍ ድርጊት እንደሚፈጽሙ ነዋሪዎቹ ተናግረዋል። አሁን ላይ ከነኚሁ ቀበሌያት ታጣቂዎቹ የሚያደርሱትን ጥቃት በመሸሽ የተፈናቀሉ ከ12,000 በላይ ነዋሪዎች በጊዜያዊ የመጠለያ ጣቢያዎች ውስጥ እንደሚገኙ ከዞኑ የተገኘው መረጃ ያመለክታል። ተፈናቃዮቹ የአካባቢው አስተዳደር ሰላምን ካሰፈነ ወደ ቦታቸው የመመለስ ፍላጎት አላቸው።
8: አሁንም አቤቱታችን መንግስት የሚሰማ ከሆነ ወደ ቦታችን እኛን ቢመልስ የሚል ነገር አለን። አሁን
9: መሬት ነበረ፣ እንሰት ነበረ፣ የተለያየ ወዘተ፣ አፍካቶ፣ ማንጎ ምናምን፣ ሙዝ፣ ሸንኮራ የተለያየ ነበረ። ያንን ሁሉ ቢወድምም እዛ መሬት ነው ወደ ላይ ማወጣ እዛ እኛ መንግስት እንደ መንግስት እኛም ወደ ቦታችን ከያችን ብመልስ እዛ ገብተን እንደገና ሀብት ማፍራት ነው። ሰው በሰው ትገሻ በሰው ተረድፎ እስከ መቼ ነው የሚኖረው?
6: አቶ ደያሞ ዳሌ በ7ኛው ጠቅላላ ምርጫም ተቃዋሚው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማን በመወከል ለክልል ምክር ቤት ተወዳድረው ያሸነፉ የአካባቢው ተመራጭ ናቸው። በኮሬ ዞን ያለው የሰላምና የጸጥታ ሁኔታ ላለፉት 9 ዓመታት የቆየ መሆኑን የጠቀሱት አቶ ደያሞ አሁን ላይ ችግሩ ባለቤት ያጣ ይመስላል ይላሉ።
10: ባለቤት ያጣ ጉዳይ ነው የሚመስለው። ኮሬ ለብቻው እንደ ዞን ችግር ውስጥ ነው ያለው። ነገር ግን የክልሎች ችግር ነው ከማለት የፌዴራል መንግስት ችግር ነው። ባለቤቱ ፌዴራል መንግስት ሆኖ ቢገባበት ምናልባት ባለስልጣንም ተጠያቂ ሊያደርግ የሚችል ነገር ይሆናል። ምክንያቱም እያንዳንዱ አካባቢ ባለስልጣን ከቦታው ከሱ ክልል የሚንቀሳቀስ ጥቃት አድራሽን ለህግ አሳልፎ አለመስጠት ነው የሚሆነው። በህግ ቁጥጥር ስር አለመዋል ነው ወይም አካባቢውን በትክክል ያለመቆጣጠር ጉዳይ ነው እንጂ ከመንግስት አቅም በላይ አይደለም።
6: የነዋሪዎቹን ሰላም ለማረጋገጥ መፍትሄው ምንድን ነው ይላሉ በሚል በዶቼ ቬለ የተጠየቁት አቶ ደያሞ ተከታዩን ብለዋል።
10: ተጠያቂዎቹን ለህግ ማቅረብ፣ ተፈናቃዮችን መመለስ፣ የአካባቢ ባለስልጣናት ላይ ሁለቱም ክልሎች አዋሳኝ ዞኖች እና ወረዳዎች ላይ ደግሞ ህጋዊ ተጠያቂነትን የየራሳቸውን አካባቢ ወንጀል እንዲቆጣጠሩ ማድረግ። አሁን ወይ ጦርነት አይደለም ወይ ሰላም አይደለም። አንዳንዴ ወይ ሌባ ግድያ ነው የሚመስለው። አሁን ሁለት ሰው መግደል፣ አንድ ሰው ማሳ ላይ እንትን እያለ መግደል፣ ይሄ ግጭት የሚባል አይነት ሳይሆን ወንጀል ነው። ስለዚህ ይህን ፌዴራል መንግስት ተጠያቂነትን ማስፈን ይችላል፣ ከአቅሙ በላይ አይደለም።
6: ዶቼ ቬለ ነዋሪዎችና ተፈናቃዮቹ ባነሱት ቅሬታ ዙሪያም የኮሬ ዞን አስተዳደርና የደቡብ ኢትዮጵያ ህዝቦች ክልል የስራ ኃላፊዎችን ለማነጋገር ያደረገው ጥረት አልተሳካም። ያም ሆኖ የአርሶ አደሮቹ መገደል ባወጣው መግለጫ ያረጋገጠው የኮሬ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያም ግድያውን የፈጸሙት በስም ለይቶ ባይጠቅስም በአካባቢው የሚንቀሳቀሱ ጸረ ሰላም ኃይሎች ናቸው ብሏል። ዞኑ ከአጎራባሽ ዞኖችና ከክልል መንግስታት ጋር በመቀናጀት በአካባቢው ዘላቂ ሰላምን ለማስፈን እንደሚሰራ መምሪያው በመግለጫው ጠቅሷል። የወረዳው ህዝብ በክስተቱ ሳይደናገጥ አካባቢውን በንቃት እየጠበቀ መደበኛ የዕለት ተዕለት እንቅስቃሴውን እንዲቀጥል ሲልም መምሪያው ጥሪውን አቅርቧል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
1: በሰሜን ወሎ ጃራ መጠለያ የሚገኙ ተፈናቃዮች በአካባቢው ግጭት ምክንያት ለሞትና ለአካል ጉዳት እየተዳረጉ መሆኑን ገለጹ። በአማራ ክልል ሰሜን ወሎ ዞን ጃራ የሀገር ውስጥ ስደተኞች መጠለያ ጣቢያ የሚገኙ ከ9,000 በላይ የሚሆኑት ተፈናቃዮች በሰሜን ወሎ የሀብሩ ወረዳና በአፋር ክልል የጭፍራ ወረዳ አዋሳኝ አካባቢዎች በሚነሱ ግጭቶች ምክንያት ለከፍተኛ ስጋት፣ ለሞትና ለአካል ጉዳት መዳረጋቸውን ተናግረዋል። ኢሳያስ ገላው
11: ከተለያዩ አካባቢዎች ባለፉት 6 አመታት ተፈናቅለው በአማራ ክልል ሰሜን ወሎ ጃራ የሀገሩ ስደተኞች መጠለያ ጣቢያ ውስጥ የሚገኙ ከ9000 በላይ የሚልቁ ተፈናቃዮች በአፋር ክልል በኩል በጭፍራ እዋና አውራ ወረዳዎች በሚዋሰነው በሰሜን ወሎ የሀብሮ ወረዳ ድንበርተኛ የማህበረሰብ ክፍሎች መካከል በተፈጠረ ግጭት ለሞትና ለአካል ጉዳት እየተዳረጉ እንደሆኑ ተናገሩ። የካምፑ የጸጥታ ኃላፊ የሆኑት አቶ ሞላ ፈረጃ በባለፈው ወር የሞቱ 2 ተፈናቃዮችን ጨምሮ ባለፉት 4 አመታት 10 ሰዎች ሞቷል ይላሉ።
12: ሞቷል እንጂ 10 ሞቷል 12 ነው ቁስለኛ አለ። ከመጣን ጀምሮ ያው እንግዲህ 4ኛ አመታችን ነው። አሁን 3 አመት ጨረስን።
11: አሁን በአካባቢው ያለው ግጭት ተፈናቃዮችን በሚፈልጉት ልክ እንዳይንቀሳቀሱ አድርጓቸዋል የሚሉት ወይዘሮ መቅደስ ምትኩ ሁኔታው አስፈሪ ነው ይላሉ።
13: መንቀሳቀስ የለም ቤታችን ነው ቁጭ ብለን የምንውለው። እንጨት መስበር ምናምን አሁን በጣም ከባድ ሁኔታ ላይ ነው ያለነው በዚህ በጸጥታው ዙሪያ ማለት ነው።
11: እነማን ናቸው የሚጋጩት አሁን?
13: አፋሮች እና የዚህ አካባቢው ማህበረሰብ ማለት ነው። እዚህ የሞቱ አሉ። አሁን በቅርብ ሰዓት ራሱ 2 የሞቱ አሉ ከኛ ከተፈናቀው ማለት ነው።
11: የመጠለያ ካምፑ በሰሜን ወሎ ሀብሮ ወረዳና በአፋር ክልል ጭፍራ ወረዳ ድንበር ላይ በመገኘቱ በየጊዜው በሚነሱ ግጭቶች የካምፑ ማህበረሰብ ተጎጂ ናቸው ይላሉ አቶ አህመድ ያሲን።
14: ደፍጣው ስለሚጀምሩት ያገኙትን ይመታሉ። በቃ በደፈጣ ስለሆነ ይመታል ሰው። እኛ በካምፑ ዙሪያ አሁን ነው ያው በዚህ በምስራቅ በኩል ይመጣሉ፣ በደቡብ ይመጣሉ። ማይመጡት በምዕራብ በኩል ብቻ ነው እንጂ በሶስቱም አቅጣጫ ይመጣሉ።
11: በየጊዜው በሚነሳው ግጭት ከነፍስ ወከፍ የጦር መሳሪያ እስከ ቦምብ ድረስ ጥቅም ላይ ይውላል የሚሉት ወይዘሮ አለሚቱ ሰይድ ሁኔታው ለህጻናትና አዛውንቶች የከፋ ነው ሲሉ ይደመጣሉ።
15: አሁን በሰኔ ውስጥ 2 ሰዎች ሙተዋል ተፈናቃዮች። የዛሬ ሳምንት አካባቢ ደግሞ የአገሬው ማህበረሰብ ሙቷል ማለት ነው። በጣም ከባድ ነው። አዎ በጣም ተኩስ አለ። እስከ ፈንጅ ድረስ ነው ተኩስ ከካምቡ ጋር ማለት ነው። ጥይት እየመጣ ኩሽናን ሰውም መቷል።
11: እረፍትን ፈልገን በመጣንበት ቦታ በየዕለቱ የጥይት ድምፅ እንሰማለን የሚሉት ተፈናቃዮች ሴቶች እንጨት ለመልቀም አልቻሉም ሲሉ ነው የሚናገሩትን።
14: ፍላጎት የሌለንም ጦር ገጠማ ያለብንም እንጨት ሰበራ ሄዶ ነው የሚሞተው እንጂ ጦር ገጥመው ጦሩ ረዲቶ ሄዶ የተመታ ሰው የለም። አንድም ነገር እንጨት ሲሰብሩ ነው ሴቶችንም ልጆችንም። ወደ ጌታም ጊዜውን ቢቀይረው ብለን ብንል ምንም መፍትሄ የለውም። እየጨመረ ነው የሚሄደው። ይርበናል ብለን ፈርተን እንሞታል ብለን ፈርተን።
11: ከ2 አመታት በፊት በተመሳሳይ በአካባቢው ተፈጥሮ የነበረውን ግጭት ወጣቶች፣ የሃይማኖት አባቶችና የሀገር ሽማግሌዎች በጋራ በመምከር ማስቆማቸውን የተናገሩት በአፋር ክልል የጭፍራ ማህበረሰብ ተወካይ የሆኑት ኢሴዶጋ አሁንም ችግሩን ለማስቆም ተመሳሳይ ጥረት ይደረጋል ብለዋል።
16: ግን አሁንም ቢሆን ላረጋግጥ የምፈልገው መንግስትም ህዝብም የሰላም ፈላጊ ነው። እንደውም በሰዓቱ ችግር የፈጠሩትን ሰዎችን እየረገሙ ነው። በየጊዜው እኛንም እያገኙን እያናገሩ ነው። በጣም ትልቅ እፎይታ አግኝተን ነበር። ይሄ ነገር መቀጠል አለበት። እንደዚህ አይነት ነገር በህግ ማቅረብ አለባቸው። እኛ እናጋልጣለን። አሁንም ቢሆን ሙከራ አለ፣ ግን እንደተጀመረው ጠንከር ያለ ነገር አይደለም።
11: አሁን ላይ ከሁለቱ ብሔሮች በተውጣጡ ኮሚቴዎች የአካባቢውን ሰላም ለማምጣት እየተሰራ መሆኑን የገለጹት የኮሚቴው ሰብሳቢ አቶ ይማም ጉርሻ የመንግስት እገዛ በጉልህ ያስፈልጋል ሲሉ ይናገራሉ።
17: በደረውታና በጭፍራ በኩል ያለው ትንሽ የሃይማኖት አባቶችንም እያነጋገርን ነው። የመንግስት አካላትንም እያነጋገርን ነው። በቅርቡ እነሱ ተጨምረውበት መፍትሄ ይመጣ እንጂ እንደኛ እንደ ኮሚቴ አሁን ከቁጥጥራችን ውጭ እየሆነ ነው። እየከበደን ነው። እኛ ይሄ ሁሉ ግን ሌላ ገለልተኛ አካልም ተጨምሮበት የሃይማኖት አባት መንግስት እጁን አስገብቶ ስራ ቢሰራ እየጠየቅን ነው ያለ ነው።
11: የተፈናቃዮችን ደህንነት በተመለከተ ምላሽ እንዲሰጡን የሰሜን ወሎ ዞን አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ ወደሆኑት አቶ አለሙ ይመር በተደጋጋሚ ስልክ ብንደውልም ምላሽ ማግኘት አልቻልንም። ለዶይቼ ቬለ ዘገባ ኢሳያስ ገላው።
1: በሰሜን ኢትዮጵያ የጦርነት ድባብ ባስከተለው ስጋት ወደ መቀለ ከሚጓዘው ይልቅ ከዚያ ወደ መሀል ሀገር የሚሄዱት እንደሚበረክቱ የመቀለ ነዋሪዎች ተናገሩ። እንደ ነዋሪዎቹ ገለጻ በየአመቱ ከነሐሴ 16 ቀን ጀምሮ ለተከታታይ 3 ቀናት ለሚከበረው የአሸንዳ ክብረ በዓል እንኳ ወደ ክልሉ ከሚጎርፉ ቱሪስቶችና የበዓሉ ታዳሚዎች እንቅስቃሴ ዘንድሮ ቀዝቅዟል። ከአዲስ አበባ ስዩም ጌቱ ዘገባ አለው።
18: አስተያየቱን ለዶይቼ ቬለ የሰጠው የትግራይ ክልል መቀሌ ከተማ ነዋሪ እንደምለው ይህ ሳምንት ለወትሮ ቢሆን ብዙ የክልሉ ተወላጆችና እንግዶች የአሸንዳ ፌስቲቫል ለማክበር በገፍ ወደ ከተማዋ የሚጎርፉበት ሳምንት ነበር። በየብስና በአየር ትራንስፖርት አማራጮች ወደ ክልሉ የሚመጡት ሰዎች ቁጥርም እጅጉን ከፍተኛ እንደነበር የሚያስረዳው አስተያየት ሰጪው የመቀሌ ነዋሪ አሁን ግን ነገሮች የተገላቢጦሽ የሆኑ መስሏል ባይ ነው።
19: የጦርነት ዝግጅት ነው ያለው። ወጣት ተገፎ አልኳልኩ በቃ የለም። ወጣት በቃ ማታ ማታና ጧት ጧት እየተለቀመ ነው ያለው፣ እየተገፈፈ ነው ያለው። ከቀብርም ብትል ከቤተክርስቲያንም ብትል ቤቱ ሊገባ ሲል ብትል በመንገዶች ላይ ከዳር ከዳር እየሆኑ እያፈሱት ነው ያሉት። መውጫ ካገኘ ይወጣል፣ መውጫ ግን የለም። በቃ ፕሌን ይቻለ ይህንም በቃ መንገዱ ላይ እንትን አድርገዋል። አሁን የፌዴራል ኬላ ፌዴራል ፖሊስ ያሉበት ወደ ኤርፖርት ልትገባ ስትል፣ ሁለተኛ ደግሞ ከዞር ያለ እዛ ደግሞ ሁለተኛ ኬላ ሰርተዋል የትግራይ ሰራዊት። ከዛነት መታወቂያ ጠይቀው ያሳልፈዋል። አሁን ግን ወጣት ከሆንክ መታወቂያ ሰጥተም አያሳልፉም። ብር ካልጨመርክ የሆነ አንድ 5000 ምናምን ወይም ሩጠ ምናምን የምታልፈው እንጂ ከክላሽ መቀባበል ምናምን ደርሷል። አያሳልፉም። በመኪና ማለፍ አትችልም። በምንም ሄድ አትችልም። በቃ ብቻ ነው ያለው አማራጭ። ክሌንም እንደዛ ያደረጉን ያሉት ወረፋ ወደ የአስራ ሶስት ቀን ምናምን ትላለን። ልዩነት አለ።
18: እንደ አስተያየት ሰጪው አሁን ላይ በርካታ ህዝብ ከክልሉ የመውጣት ፍላጎት ስለጎላ በአየር ትራንስፖርትም ቢሆን ከአዲስ አበባ ወደ መቀሌ የሚሄድና ከመቀሌ ወደ አዲስ አበባ የሚሄድ ሰው ቁጥር አለመመጣጠኑ በሰው የጉዞ ፍላጎት ላይ ሌላው አሉታዊ ጉዳይ ሆኗል።
19: በቅርቡ አዲስ አበባ ነበርኩኝ፣ መጥቼ ነበር። እስኪ ዳረኩት ከመቀሌ ሲሄድ 12 ቀን ወረፋ ጠብቄያለሁ። ከዚህ ስንሄድ ሞልቶ ነበር። ስመለስ ግን ሻል የለም። በጣም ትላልቅ ሰዎች ምናምን ካልሆኑ በስተቀር ሽማግሌዎች ምናምን እና እነዚህ ዶክተሮች አሉ፣ የጤና ቢሮ ምናምን ሰራተኞች ምናምን ለስልጠና ምናምን ወደ አዲስ አበባ የመጡ እነሱ ካልሆነ በስተቀር የሚመላለሱ ከአዲስ አበባ ወደዚህ የሚመራው ወጣት የሚባል ነገር የለም። አንድም የለም። ስፔሻሊ እነዚህ ሁለት ሶስት ቀን ደግሞ በቃ በጣም ሁለት ሰው ሶስቱ ብቻ ነው ይዞ እየመጡ ያሉት አዲስ አበባ ወደ መቀሌ ማለት።
18: ስንት በረራ ነው ያለው በየቀኑ?
19: 6 በረራ።
18: ከዛ ግን ሁሌ ሞልቶ ነው የሚመጣው?
19: ሁሌ ሞልቶ ነው የሚመጣ። የለም በቃ እንትን አሁን እኔ ከአንድ ወር በፊት ነበር ፍላይት ያደረኩት 9927 ብር ነበረ። አሁን ግን 10500 ደርሷል። ከአዲስ አበባ ምንም ነገር ከአዲስ መተ ከዚህ ብቻ የሚሄድ ከሆነ ተሳፋሪ የማይመጣጠን ከሆነ አየር መንገዱ የራጅን ፍጆታ ምናምን ስላለ እነዛ ነገር ታስተዳድርገው ጭማሪ ጀምሯል ብዬ አስባለሁ።
18: ምን አይነት ሰው ነው ከዛ እየወጣ ያለው እንደዚህ በገፍ?
19: ጦርነት የሚፈራ ስራም የለም። ስፔሻሊ ምንም አይነት ስራ የለም። ሰራት ነው የሚበላው። አበዛ ነው ያለው። በቃ ወጣቶች ናቸው መጥ ያሉት ወደ አዲስ አበባ። ገንዘብ ያላቸው ባለሀብቶችም ጦርነትን እስኪያል ከዛ ህይወታቸውን ሊያሳልፉ ይፈልጉም አሉ። የድሀ ልጅና ተቀጥሮ የሚሰራ ደግሞ አማራጭ የለንም። እዚህ ቆጭ ብለን ያለን
18: በቅርቡ በትግራይ ክልል ሊከሰት ይችላል በሚል ያሰጋውን ጦርነት በመሸሽ ከመቀሌ ወደ አዲስ አበባ መምጣቱን ገልጸው አስተያየቱን ያጋራን ሌላ ወጣትም የመቀሌ ከተማ ነዋሪ የሆነው ወጣቱ ባጋራው አስተያየትም
19: የለም፣ ምንም አይነት ድባብ የለም። ትጀምር የመቀሌ ሰው የለም። መቀሌ ውስጥ አዲስ አበባ ነው ያለው። ይችን ጦርነት ልታልፍለት የሚፈልግ ሰው ማለት።
18: በአርትና ባህል ማስተዋወቅ ላይ ተሰማርታ የቆየችው ብርቱካን መብራቱ የተባለች የክልሉ ተወላጅ ወጣትም ለዶይቼ ቬለ ባጋራቸው አስተያየቷ
20: የዘንድሮ አሸንዳ ምንም በሚባል ደረጃ ነው ያለው ዝግጅቱ። ምክንያቱም አንደኛ ትግራይ ያለችበት ሁኔታ ሞራል ኖሮህ ስለ ባህል ተጨንቀ ምናምን፣ ምክንያቱም ከመኖር በኋላ ነው ባህልን ሶፊትም ምናምንም እንትን የሚለው እና ከዛም አኳያ አሁን ሰው እንዴት ከዚህ መከራ መውጣት እንዳለበት፣ እንዴት በህይወት ማደር እንዳለበት፣ እንዴት አሁን እያደረጉት ካለው አፈታ ማምለጥ እንዳለበት የሚያስብበት ሰዓት ላይ ነው ያለ ነው። እኔ አሸንዳ በነጻነትን የምጫወተው የሚል ቻሌንጅም ጀምረናል። ፍትህ ለዘውዱ የዘንድሮ አመት ዘውዱን በመዘከር ብናሳልፈው የሚል አጀንዳ ቻሌንጅ ጀመረ። እዛ ላይ ነው እንትን እያደረግን ያለ ነው እንጂ ዘውዱ የኛ የነጻነታችንና የመብታችን ጥያቄ መልስ ናት ብለን ነው የተነሳ ነው። አሁን ትግራይ ውስጥ የቀሩት ወላጆቻችን ብቻ ነው ብል ማጋነን አይሆንም።
18: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: የዜና መጽሔት ጥንቅር በዚሁ አበቃ። የምትከታተሉት ቦን ከተማ ከሚገኘው ዶይቼ ቬለ የሚተላለፈውን የአንድ ሰዓት ስርጭት ነው። ተከታዩ ማህደረ ዜና ነው። አድማጮች፣ የሆርሙዝ የባህረ ወሽመጥን ለመቆጣጠር የቀጠለውን ፍልሚያ ይመለከታል። ነጋሽ መሐመድ አዘጋጅቶታል።
0: ማህደረ ዜና።
21: የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሆርሙዝ ወሽመጥን ቅኝ ለመግዛት ያቅራራሉ። የኢራን ባለሥልጣናት በአንጻሩ ስልታዊውን ወሽመጥ የሚቀማቸው ሕግም ስልትም ምድራዊ ኃይልም የለም ባይ ናቸው። እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱትን ጦርነት ለማቆም የዋሽንግተንና የቴህራን መሪዎች የፈረሙት የመግባቢያ ስምምነት ዛሬ በይፋ አብቅቷል። የአሜሪካና የኢራን ጦር ኃይላት ለሶስተኛ ዙር ውጊያ ተፋጠዋል። በጦርነቱም በጣሙን በሆርሙዝ ወሽመጥ መዘጋት ኑሮ ምጣኔ ሀብቱ የተንገራገጨበት አረብ አውሮፓና እስያ አድፍጧል። ጦርነቱ በመራር ድህነቷ ላይ እንጣቆ ያከለባት አፍሪቃም በዝምታ ትቃትታለች። የጦርነቱ መዘዝ መነሻም የዝምታው ምክንያት ማጣቀሻም ፉከራ ቀረርቶ መድረሻችን ነው። ላፍታም አብራችሁን ቆዩ። የዶይቼ ቬለው ዳቪድ ኤል ባለፈው ሳምንት ባሳተመው መጣጥፍ ከፍሎስ ያለው ዝሆን ዶናልድ ትራምፕ ይባላል ይላል። ካንካራ በመግብ ማመላለሻ መኪና ሰንዱቅ ታሽገው በድብቅ የሸሹት ዶናልድ ትራምፕ በዝሆን ይመሰሉ በሳንድዊች ቀማኛ አይት በርግጥ ያከራክር ይሆናል። ሰውየው ግን ከጥብቅ ወዳጃቸው ከእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ሆነው ከዝሆንም ከዓለም በግዙፍ ዝሆን የምትመሰለውን ሀገራቸውን በቀላሉ ከማትወጣበት ጦርነት መማገዳቸው በርግጥ አላጠያየቀም። ትራምፕና ኔታንያሁ በኢራን ላይ የከፈቱት ጦርነት በትንሽ ግምት ከ6000 የሚበልጡ የኢራን፣ የሊባኖስ፣ የእስራኤል፣ የፋርስ ባህረ ሰላጤ አካባቢ ሀገራትን ሰላማዊ ዜጎች፣ ባለሥልጣናት፣ ወታደሮችና የአሜሪካ ጦር ኃይል ባልደረቦችን ሕይወት አጥፍቷል። ሺዎችን አቁስሏል። የዩናይትድ ስቴትስና የእስራኤል ጦር ኃይላት የኢራንን ቤተ መንግሥት ከሕፃናት ትምህርት ቤት፣ የኒውክሌር ተቋማትን ከኤሌክትሪክ ማመንጫ ማዕከል ሳይለዩ በኢራን የመሠረተ ልማት አውታር ላይ ያደረሱት ውድመት በብዙዎች እምነት $100 ቢሊዮን ይገመታል። የዛኑ ያክል ዩናይትድ ስቴትስ ብቻ ለጦርነቱ በቀጥታ የከሰከሰችው ገንዘብ $37.5 ቢሊዮን መድረሱን የትራምፕ ባለሥልጣናት ራሳቸው አምነዋል። የትራምፕ አስተዳደር ለጦርነቱ በቀጥታ ካወጣና ከሚያወጣው ገንዘብ በተጨማሪ መካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች፣ የምጣኔ ሀብት ተቋማትና ማዕከላት ላይ የደረሰው ጥፋትና ያስከተለው ግሽበት ብዙ ተንታኞች እንደሚስማሙበት እያንዳንዱ አሜሪካዊን $1,120 ዕዳ ሸክሞታል። $130 ቢሊዮን ግድም። ጦርነቱ በሌላው ዓለም ላይ ያደረሰው ኪሳራም ብዙ ነው። የአውሮፕላን፣ የመርከብ፣ የነዳጅ ኩባንያዎች፣ የቱሪስት ድርጅቶች፣ የማዳበሪያ፣ የኬሚካል፣ የምግብ፣ የመድኃኒት ፋብሪካዎች ከስረዋል። በተለይ አፍሪቃ በማታውቀው በማያገባትና በማትፈልገው ጦርነት እርዳታ ጠባቂ በሆኑ ዜጎቿ ሕይወት እንድትከፍል አስገድዷታል። ከኢትዮጵያ እስከ ናይጄሪያ፣ ከሶማሊያ እስከ ሴኔጋል የሚገኙ የአፍሪቃ ሀገራት የእርዳታ እህል፣ መድኃኒት፣ ቁሳቁስ በከፊል ወይም ሙሉ በሙሉ ተቋርጦባቸዋል። የማዳበሪያ አቅርቦት፣ ከብትን ጨምሮ ወደ ውጪ በተለይም ወደ መካከለኛው ምስራቅ የሚልኩት የእርሻ ውጤት ታጉሏል። ከሁሉም በላይ የነዳጅ ዘይት አቅርቦት በመቋረጡ ወይም በመቀነሱ ወይም በመወደዱ የሸቀጦችና የሰዎች የዝውውር ሰንሰለትን በጣጥሶታል። ባለፈው ግንቦት አዲስ አበባ ውስጥ እንደታየው በብዙ ሺህ የሚቆጠሩ መኪኖች ነዳጅ አልባ ነዳጅ ማደያዎች ዙሪያ እንዲኮለኮሉ አስገድዷል። ትሪካርታ የተባለው የኬንያ ጥናት ተቋም የፖለቲካ ተንታኝ ዲስማስ ሞካዋ እንደሚሉት ዩናይትድ ስቴትስን ጨምሮ ዓለም ላይ ለደረሰው ጥፋትና ኪሳራ ተጠያቂው አንድ ሰው ነው። ዶናልድ ትራምፕ ይባላሉ። ህሊና ያለው ሰው ሚስተር ትራምፕ ይህን ሁሉ ማድረሳቸውን ያውቀዋል ይላሉ ሞኩዋ።
2: ይህንን ቀውስ የፈጠሩት ሚስተር ዶናልድ ትራምፕ መሆናቸውን በየትኛውም ዓለም የሚገኝ ማንኛውም ምክንያታዊ ሰብአዊ ፍጡር ያውቀዋል። ግን አብዛኞቹ የአፍሪቃ መሪዎች፣ በእርግጥ የመላው ዓለም መሪዎች አጸፋውን ስለሚፈሩ ትራምፕን በይፋ ተጠያቂ ማድረጉን ይፈራሉ።
21: ለረጅም ዘመናት የዩናይትድ ስቴትስንና የምዕራብ ተባባሪዎቿን እብሪት ታስታግሳለች ተብላ ትገመት የነበረችው ሶቪየት ኅብረት ተበታትና ትልቅ ሪፐብሊኳ ሩሲያ በራሷ ጦርነት ተመስጋለች። ቻይና ከታይዋን እስከ ቬንዙዌላ የሚደርስ ጥቅሟ ሲበጣጠስ ከመጋረጃ ጀርባ ከማልጎምጎም ባለፍ ያለች ያደረገችው ነገር በይፋ አይታወቅም። ከደቡብ ኮሪያ እስከ ካናዳ፣ ከአውስትሬሊያ እስከ ጃፓን ያሉ የዩናይትድ ስቴትስ ታማኞች አንድም በፍርሃት ሁለትም በአይመለከተንም ጅልነት ተጠፍንገዋል። ለምነው ከፍለው ለትራምፕ ወርቅ እና አውሮፕላን ጭምር ጉቦ ሰጥተው በየሀገራቸው የአሜሪካ ጦርን ያሰፈሩት አብዛኞቹ የአረብ ገዢዎች ለቴህራኖች ውድቀት ይዶልታሉ። ከአሜሪካ ጋር በደም የተለሰነ በጦር ቃል ኪዳን የተሳሰረ በምጣኔ ሀብት ሽርክና ስር የሰደደ ወዳጅነት የመሰረቱት አውሮፓዎች ከትራምፕ ጆሮ ኮሽታ እንዳያሰሙ በሞኩዋ አገላለጽ በግር ጥፍራቸው እንደቆሙ ነው።
2: የአውሮፓ መሪዎችም በኢራን ጦርነት ጉዳይ በጥፍራቸው ሲሽከረከሩ አይቻለሁ። የእስያ የመላው ዓለም መሪዎችም ተመሳሳዩን ሲያደርጉ አይቻለሁ። አንድም መሪ ሚስተር ትራምፕን በግልጽ ሲናገር አላየሁም። እንደሚመስለኝ በመናገራቸው የሚደርስባቸውን አጸፋ ስለሚፈሩ ነው።
21: የአፍሪቃ መሪዎችስ? ኢራን በፋርስ ባህረ ሰላጤ አካባቢ የአረብ ሀገራት የሚገኙ የአሜሪካ የጦር ሰፈሮችና ተቋማትን መምታቷን የጸጥታው ጥበቃ ምክር ቤት ባለፈው መጋቢት አውግዟል። ሶስቱም የአፍሪቃ የምክር ቤቱ አባላት ኮንጎ ዲሞክራቲክ ሪፐብሊክ፣ ሶማሊያና ላይቤሪያ ረቂቅ ውሳኔውን እንደ ብልህ ዲፕሎማሲ በድምፀ ተአቅቦ ከማለፍ ይልቅ ኢራንን ማውገዛቸው ማስተዛዘብ አንዳንድ አፍሪካውያንን ማናደድ ማበሳጨቱም አልቀረም። ከትዝብት በስጭቱ ባለፍ ግን የአፍሪካ መንግስታት በተናጠልም ሆነ በጋራ ማህበራቸው በአፍሪካ ህብረት በኩል የአውሮፓ እስያ ቱጃሮች የራሳቸው የአሜሪካ ተቃዋሚዎች ያልደፍሯቸውን ትራምፕን የሚናገሩበት አቅም ድፍረትና ችሎታ በርግጥ ሊኖራቸው አይችልም። ክራይሲስ ግሩፕ የተባለው የቀውስ ጉዳይ አጥኚ ተቋም ባልደረባ ሲሴል ሎቭ ፋውንድራን እንደሚሉስ ደግሞ የአፍሪካ ሀገራት በቀውሱ ላይ ያላቸው አቋም የተከፋፈለ ነው። የአፍሪካ ህብረትም ከዚህ ቀደም የደረሰበትን ስለሚያውቅ የዝም ዝምታን ስልት የመረጠ መስሏል።
2: አሁን እንደሚመስለኝ አዲስ አበባ የሚገኘው የአፍሪካ ህብረት ኮሚሽን በ2022 የዩክሬን ጦርነት እንደተጀመረ የሰጠው አስተያየት ጣቱን አቃጥሎታል። የኮሚሽኑ የቀድሞ ሊቀመንበር ሩሲያን አውግዘው ነበር። የአባል ሀገራቱ መሪዎች ኮሚሽኑ በአባል ሀገራት የውጭ መርህ ጣልቃ መግባት የለበትም በማለት ሊቀመንበሩን ዝም አሰኟቸው።
21: አባል ሀገራቱም አንድም ከቀውሱ ዋኝተው የሚወጡበትን ብልሃት ከማሰላሰል ሁለትም

0: አለመዘጋጀቷ ብዙ ኪሳራ አስከትሎባታል። በጦርነቱ በተቃራኒ ጎራ ከተሰለፉት ከተባበሩት አረብ ኤሚሬቶችም ከኢራንም ጋር ጥሩ ምጣኔ ሀብታዊ ወታደራዊ ግንኙነት ያላት ኢትዮጵያ ከእንግዲህም ሚዛን እንዳትስት ተንታኞች እንደሚሉት መጠንቀቅ ይኖርባታል። የኬንያው የትሪካርታ ጥናት ተቋም ባልደረባ ዲስማስ ሞኩዋ እንደሚሉት ኢትዮጵያ ከዲፕሎማሲው ብልሃትና ብልጠት ጎን ለጎን በምጣኔ ሀብቱ የውጭ መዋለ ንዋይን ለመሳብ የምታደርገው ጥረትም ጥሩ ነው፣ ግን ዘግይታለች።
1: ገበያህን ለውጭ ቀጥታ መዋለ ንዋይ ስትከፍት እንደ ግሽበት፣ የወለድ መጠን፣ የስራ እድልና የሀብት ክምችትን የመሳሰሉ ወሳኝ ነገሮችን ታቃልላለህ። በዚህ ረገድ ኢትዮጵያ በጣም አስጋሚ ናት፣ ግን እየከፈቱ ነው። በስልታዊ ጣልቃ ገብነት የውጭ መዋለ ንዋይ እንዲገባ እየፈቀዱ ነው።
0: የሆርሙዝ ወሽመጥ ከሰላማዊ የባህር መስመርነት ወደ ግጭት ማዕከልነት ከተቀየረ ወዲህ ናይጄሪያ በሀገሪቱ ቱጃር ዳንጎቴ በኩል የራሷን ግዙፍ የነዳጅ ማጣሪያ መክፈቷን የክራይሲስ ግሩፕ ተንታኟ ሊስስ ሎቭ ፋውደራን ብልጠት ብለውታል። ሁሉም ግን ዳቪድ ኤል እንደሚለው የበሽታውን ምልክት ማከም እንጂ በሽታውን ራሱን ማዳን ሊሆን አይችልም። ጊዜያዊ መፍትሄ ሞኮዋ እንደሚመክሩት በዘላቂ ስልት መታገዝ አለበት። ዘላቂው ስልት ሞኮዋ አርቲፊሻል ያሉትን የአፍሪቃ ሀገራትን ድንበር አፍርሶ የአፍሪቃ ለአፍሪቃ ገበያን ማጠናከር ነው።
1: በዓለም አቀፍ ቀውስ ምክንያት በሚከሰቱ ችግሮች ተጠልፎ ላለመውደቅ ከተፈለገ አፍሪቃ ከአፍሪካ ጋር መገበያየትን መማር አለባት። ይሁንና ሆነም የአፍሪቃ አርቲፊሻል ድንበሮች ማፍረስ ምን ማለት እንደሆነ የማይገነዘቡ ሀገራትም አሉ። የፖለቲካ ስልጣንና ቁጥጥራቸውን እናጣለን ብለው ይፈራሉ።
0: ኢትዮጵያን ጨምሮ ጎሳ ከጎሳ ለመለየት ወይም አንዱ ከሌላው ለመብለጥ በየሀገሩ ድንበር በሚያሰምርባት፣ በግዛት ይገባኛል በሚተላለቅባት፣ በጎሳ የተደራጀ ታጣቂ በሚርመሰመስባት አፍሪቃ የተባለው ምናልባት ለዘላቂው አፍሪቃን የሚጠቅመው ስልትና አስተሳሰብ ሰሚ ማግኘቱ ሲበዛ ያጠራጥራል። የአፍሪቃን ነባር ችግር ያባሰው የእስራኤል የዩናይትድ ስቴትስና የኢራን ጦርነት ካለፈው ሰኔ መጀመሪያ ጀምሮ ጋብ ማለቱ ግን እንደ ብዙዎቹ ዓለም ሁሉ ለአፍሪቃም የበጎ ጭላንጭል ፈንጥቆ ነበረ። የዩናይትድ ስቴትስና የኢራን መሪዎች የተፈራረሙት የመግባቢያ ስምምነት ግን ዛሬ አብቅቷል። ሞኮዋም የቀውሱ ቆስቋሽ ያላቸው ዶናልድ ትራምፕም የሆርሙዝ ወሽመጥን በኃይል ለመንጠቅ እያቅራሩ ነው።
1: እና ኢራንን ማሸነፋችንን ስናጠናቀቅ በጣም ክፉኛ ተሸንፋለች። በጣም በቅርቡ የሆርሙዝ ወሽመጥ የዩናይትድ ስቴትስ ግዛት መሆኑን አውጃለሁ።
0: ከኢራን በስተቀር እስካሁን ኃያላቸው ዓለም የለም። ኢራን ክፉኛ ከተሸነፈች ማሸነፋቸውን የሚያጠናቅቁት እንዴት እንደሆነ የሚያውቁት በርግጥ አንድም ትራምፕ ሁለትም አማካሪና አወዳሾቻቸው ናቸው። ለብዙዎች የሚታወቀው ትራምፕ ዳግም አደራጀሁት የሚሉት የአሜሪካ ጦር ለውጊያ መዘጋጀቱ ነው። የኢራን ጦርም ለአጸፋ ጥቃት መዘጋጀቱን አስታውቋል። የጦሩ አዛዥ ጀነራል አሚር ኻታሚ እንዳሉት የዩናይትድ ስቴትስ ጦር ጥቃት ከከፈተ የጦራቸው ስልት እንደስካሁኑ መከላከል አይደለም፣ ማጥቃት እንጂ። ዛቻ፣ ፉከራ፣ ፍጥጫው ንሯል። የዓለም ዝምታም በነበረበት ቀጥሏል። ነጋሽ መሐመድ ነኝ። ቸር ያሰማን።
2: ይህ ዶች በለ ነው። ተከታዩ አድማጮች የስፖርት መሰናዶ ነው። ትውልድ ኤርትራዊው የማራቶን ሯጭ ለጀርመን የወርቅ ሜዳሊያ ስላስገኘበት የአውሮፓ አትሌቲክስ የፍጻሜ ፉክክር ሰፋ ያለ ዘገባ ይኖረዋል። እግር ኳስና የሜዳ ቴኒስን የሚመለከቱ ሌሎች ዘገባዎችንም አካቷል። ለዝግጅቱ ማንተጋፍቶ ስለሺ
3: ስፖርት

0: ጤና ይስጥልኝ አድማጮች፣ እንደምንሰንብታችኋል። ከረዥም ዘመን የኑሮ አጋሩና የልጆቹ እናት ጋር ትዳር በቅርቡ የመሰረተው ክርስቲያኖ ሮናልዶ ከእግር ኳሱ ዓለም ሊሰናበት መሆኑን ይፋ አድርጓል። ትውልደ ኤርትራዊ የጀርመን የማራቶን ሯጭን ጨምሮ የጀርመን አትሌቶች በአውሮፓ የአትሌቲክስ ፉክክር በርካታ ድሎችን አስመዝግቧል። በእንግሊዝ የኮሚኒቲ ሺልድ የፍጻሜ ግጥሚያ አርሰናል በጨዋታ በልጦ ማንቸስተር ሲቲን 3-0 ድባቅ በመምታት ዋንጫውን አንስቷል። ከተጨማሪ ዘገባ ጋር አብራችሁን ቆዩ። በቅድሚያም አትሌቲክስ። ብሪታንያ ቢርሚንግሃም ውስጥ በተከናወነው የአውሮፓ አትሌቲክስ ፉክክር ለጀርመን የሚሮጠው ትውልደ ኤርትራዊ አማናል ጴጥሮስ የወርቅ ሜዳሊያ አስገኘ። አማናል እሁድ ነሐሴ 10 ቀን 2017 ዓ.ም ለረጅም ጊዜ ሲመኘው ለነበረው ድል የበቃው 42 ኪሎ ሜትሩን 2 ሰዓት ከ9 ደቂቃ ከ11 ሰከንድ ሩጦ በማጠናቀቅ ነው። የጣሊያኑ ሯጭ ፒትሮ ሪቫ ከ7 ሰከንድ በኋላ በማጠናቀቅ የብር፣ እንዲሁም ትውልደ ኢትዮጵያ የእስራኤሉ አትሌት ጋሹ አያል ከአማናል በ10 ሰከንድ ተበልጦ የነሐስ ሜዳሊያ አግኝቷል። አማናል አአርዴ ለተሰኘው የጀርመን የቴሌቪዥን ጣቢያ እንደተናገረው የውድድር ስፍራው እጅግ ፈታኝ ነበር።
1: ይህ መስመር ሁሉ ነገርህን የሚያሳምም በጣም አስቀያሚ ነው። በየቦታው ተራራ አያጣውም። መንገዱ ከ120 በላይ እጥፋቶች አሉት። እጅግ በጣም አስቸጋሪ ነበር። ሆኖም በኬንያ ከፍታማ ቦታዎች በደንብ ተለማምጄ ስለነበር ያ ጠቅሞኛል።
0: ሌላኛው ትውልደ ኤርትራዊ የጀርመን ሯጭ ሳሙኤል ፍትዊና ሪቻርድ ሪንገር 9ኛና 10ኛ ደረጃ ይዘው አጠናቋል። አማናል ከዚህ ቀደም ጃፓን ቶኪዮ ውስጥ በነበረው የዓለም ማራቶን ሩጫ በመጨረሻዎቹ ደቂቃዎች በታንዛኒያዊው ሯጭ አልፎንስ ፌሊክስ ሲምቡ ለጥቂት ተቀድሞ ወርቅ ማጣቱ በርካታ አድናቂዎቹን ያስቆጨ ነበር። በወቅቱ ወበቃማ በነበረው የቶኪዮ ማራቶን አማናል 42 ኪሎ ሜትሩን ከሁለት ሰዓት በላይ ሮጦ የወርቅ ሜዳሊያ ሳያገኝ ቀረው ሁለት ጊዜ እየዞረ በመመልከቱ ለጥቂት በ0.0 ሰከንድ ተበልጦ ነበር። በወቅቱ ያገኘውን ድል መታሰቢያነቱንም በተለይ ትግራይ በጦርነት ቀጠና ውስጥ ለረዥም ጊዜ ለምትኖረው እናቴ ይሁን ማለቱ በርካቶችን አሳዝኖ ነበር። በወደብ ከተማዋ አሰብ ኤርትራ ውስጥ የተወለደው አማናል ወደ ኢትዮጵያ ትግራይ ክልል ከእናቱ ጋር የተሰደደው ገና የሁለት ዓመት ሕፃን ሳለ ነው። የስደቱ ምክንያትም በኤርትራና ኢትዮጵያ መካከል የነበረው በድንበር ይገባኛል የባድሜ ጦርነት የተነሳ ነበር። አማናል እናቴን ላለፉት 8-9 ዓመታት በአካል አላየኋትም ሲል ከዚህ ቀደም በነበረው ቃለ መጠይቅ ተናግሮ ነበር። ያም በአንድ በኩል እጅግ ያስከፋኛል፣ በሌላ መልኩ ደግሞ ጥንካሬ ይሰጠኛል ሲልም አክሎ ነበር። ያ ጥንካሬው ትናንት የወርቅ ሜዳሊያ እንዲያጠልቅ ብርታት ሳይሆነው የቀረ አይመስልም። ብሪታንያ ቢርሚንግሃም ውስጥ በተከናወነው የአውሮፓ አትሌቲክስ ፉክክር በ4x400 መሰናክል ውድድር በወንድም በሴትም የጀርመን ቡድን ደካማ ቢሆንም በ1500 ሜትር እና በሌሎች ጠንክሮ ታይቷል። 6 የወርቅ፣ 10 የብርና 5 የናስ በድምሩም 21 ሜዳሊያዎችን በመሰብሰብ የጀርመን ቡድን 3ኛ ደረጃ አግኝቷል። ከአጠቃላይ ውድድሩ 10 የወርቅ፣ 6 የብር እና 6 የነሐስ በድምሩም 22 ሜዳሊያዎችን ያገኘው ጣሊያን አንደኛ ወጥቷል። አዘጋጇ ብሪታንያ በ9 ወርቅ፣ የ8 የብርና የ2 የነሐስ በድምሩ 19 ሜዳሊያዎች ሁለተኛ ደረጃ አግኝታለች። ኔዘርላንድ በ16 ሜዳሊያዎች ጀርመንን ተከትላ በ4ኛ ደረጃ አጠናቃለች። እግር ኳስ። ኢትዮጵያ የአፍሪካ እግር ኳስ የማጣሪያ የአገር ውስጥ ጨዋታዋን ባህር ዳር ስታዲየም ውስጥ እንድታከናውን ጊዜያዊ ፈቃድ አግኝታለች። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የኢትዮጵያ ስታዲየሞች ዓለም አቀፍ መስፈርቶችን አላሟሉም በሚል ጨዋታዎችን በሌላ ሶስተኛ ሀገር እንድታከናውን ወስኖ ነበር። በዚያም ቡድኑ ላላስፈላጊ እንግልቶች፣ ጉዞዎች፣ ጫናዎችና የገንዘብ ወጪዎች ሲዳረግ ነበር። ካፍ በቅርቡ በባህር ዳር ስታዲየም ላይ ፍተሻና ግምገማ ካደረገ በኋላ የኢትዮጵያ ብሔራዊ ቡድን በሜዳው እንዲጫወት ጊዜያዊ ፈቃድ መስጠቱን አሳውቋል። በዚህም መሰረት ቡድኑ መስከረም 2019 ዓ.ም ከሴኔጋል ጋር ለሚያደርገው የማጣሪያ ጨዋታ በሜዳ ችግር ሌላ ሶስተኛ ሀገር ፍለጋ አይባክንም ማለት ነው። ቡድኑ በገዛ ሀገሩ በደጋፊዎቹ ፊት መጫወቱ ብዙ እድሎችን ያስገኙለታል። ሆኖም የሴኔጋል ብሔራዊ ቡድን ከዓለማችን እጅግ ጠንካራ ቡድኖች መካከል አንዱ በመሆኑም የስነ ልቦናም ሆነ አካላዊ ልምምዶችን ከወዲሁ በትጋት ማከናወን ያሻል። በእንግሊዝ የኮሚኒቲ ሺልድ የፍጻሜ ግጥሚያ አርሰናል ማንቸስተር ሲቲን በፕሪንስ ሲቲ ስታዲየም 3-0 በሆነ አስተማማኝ ብልጫ ድል በማድረግ ትናንት ዋንጫ አንስቷል። አርሰናል ቀዳሚዋን ግብ በጣሊያናዊው የግራት ምላላሽ ተከላካይ ሪካርዶ ካላፎሪ ያስቆጠረው ጨዋታው በተጀመረ 23ኛው ሰከንድ ላይ ነበር። በኮሚኒቲ ሺልድ ግብ 58 ዓመት ታሪክ እጅግ ፈጣኑ ግብ ተብሎ ተመዝግቧል። የተከላካዩ ሪካርዶ ካላፎሪ የማጥቃት ብቃትም የአርሰናል አሰልጣኝ ሚካኤል አርቴታ የጨዋታ የበላይ በሚሆኑበት ወቅት ይበልጥ ጫና የማሳደር ታክቲካዊ ድል ይሰጣቸዋል ተብሏል። ለአርሰናል ትናንት ሁለተኛዋን ግብ በ28ኛው ደቂቃ ጀርመናዊው ካይ ሃቫርትስ በጭንቅላት የተላከለትን ኳስ በጭንቅላት ከመሬት አላትሞ ግብ ጠባቂው ዶማሩማን በማደናገር ከመረብ አሳርፏል። ማሳረጊያዋን ሶስተኛ ግብ ማርቲን ኦዴጋርድ በ48ኛው ደቂቃ ላይ አስቆጥሯል። የእንግሊዝ ፕሪምየር ሊግ የፊታችን አርብ ማታ የሚጀምረው በዚሁ ድል በድል የተጎናጸፈው አርሰናል ከሁለተኛ ዲቪዚዮን ካደገው ኮንቬንትሪ ጋር በሚያደርገው ግጥሚያ ነው። አርሰናል የፕሪምየር ሊግን፣ ኮንቬንትሪ ደግሞ የሁለተኛ ዲቪዚዮን የሻምፒዮንሺፕስ ዋንጫ አሸናፊዎች ናቸው። ቅዳሜና እሁድ ደግሞ ማንቸስተር ሲቲ፣ ሊቨርፑል፣ ማንቸስተር ዩናይትድ እና ቼልሲን ጨምሮ 16 ቡድኖች የሚያደርጓቸው 8 ጨዋታዎች ይኖራሉ። በእንግሊዝ የሻምፒዮንሺፕ የእግር ኳስ ግጥሚያ ዛሬ ማታ ካርዲፍ ሲቲ ከሬክሳም ጋር ይጋጥማል። ትናንት በርንሌይ እና ዌስትሃም 2-2 ተለያይቷል። የጀርመን ቡንደስሊጋ ደግሞ የፊታችን አርብ በባየር ሚንሽን እና ሽቱትጋርት ግጥሚያ ይጀምራል። በርካታ ተመልካቾችና ደጋፊዎች ያሉት የጀርመን ሁለተኛው ደረጃ ቡንደስሊጋ አስቀድሞ የጀመረ ሲሆን ትናንት 3 ጨዋታዎች ተከናውኗል። አርሜኒያ ቢሌፌልድ ኢነርጂ ኮትፑስን 3-0፣ ቮልስቡርግ ሃኖቨርን እንዲሁም ዲናሞ ዳርምሽታትን 1-0 አሸንፏል። የስፔን ላ ሊጋ ትናንት የጀመረ ሲሆን ዛሬ ማታ ዴፖርቲቮ ከኤልሼ ጋር ይጋጥማል። በትናንትናው ዕለት ኤስፓኞል ሌቫንቴን እንዲሁም አላቬስ ጌታፌን 3-0 አሸንፏል። ሴቪያ ራዮ ቫሌካኖን 2-1 ድል አድርጓል። ሬሲንግ ሳንታንደር ከቪላሪያል ጋር 2-2 ተለያይቷል። የፊታችን ቅዳሜ ማታ በተመሳሳይ ሰዓት ኡዱኒዜ ከኮሞ እንዲሁም ኢንተር ሚላን ከሞንሳ ጋር በሚያደርጓቸው ግጥሚያዎች የሚጀምረው የጣሊያን ሴሪያ ቅዳሜና እሁድ 9 ጨዋታዎችን ያስተናግዳል። አጫጭር መረጃዎችን እናሰማለን። ፖርቹጋላዊው የኳስ ጥበበኛ ክርስቲያኖ ሮናልዶ በቅርቡ ጫማውን ሰቅሎ ከእግር ኳሱ ዓለም ለመሰናበት ማቀዱ ይፋ ሆኗል። የ41 ዓመቱ ክርስቲያኖ ሮናልዶ ከሳውዲ አረቢያው አልናስር ቡድን ጋር ለ7 ዓመታት የገባው ውል በሚቀጥለው ዓመት ይጠናቀቃል። ይህንኑ በተመለከተም ክርስቲያኖ ሮናልዶ ቀጣዩን ብሏል።
1: ምናልባትም ይህ በእግር ኳስ ጨዋታ ዘመኔ የመጨረሻው ዓመት ሊሆን ይችል ይሆናል። እናም በኳሱ ዓለም አንጸባራቂ ታሪክ አኑሬ ማለፍ ሻለው።
0: በጨዋታ ዘመኑ 976 ኳሶችን ከመረብ ማሳረፍ የቻለው ፖርቹጋላዊ አጥቂ ለረዥም ዘመን አጋሩና የልጆቹ እናት ጆርጂና ሮድሪጌዝን በቅርቡ ካገባ በኋላ ኳስ በቅርቡ የማቆሙ ነገርም በስፋት እየተወራ ነው። በጨዋታ ዘመኑ ዋነኛ ተፎካካሪ የነበረው አርጀንቲናዊው ሌላ የኳስ ጥበበኛ ሊዮኔል ሜሲም ከአባቱ ዜና እረፍት መሰማት በኋላ ጫማ ሊሰቅል መሆኑን ይፋ አድርጓል። የ39 ዓመቱ ሊዮኔል ሜሲ ኳስ በቅርቡ ሊያቆም እንደሚችል ይፋ ማድረጉ ይታወሳል። የሜዳ ቴኒስ የምንጊዜም ብርቱ ተፎካካሪ ሰርቢያዊው ኖቫክ ጄኮቪች በሶስት ዙር ፉክክር ቅዳሜ ዕለት በአርጀንቲናዊው ቲያጎ አጉስቲን ቲራንቴ 2 የ6-4 ሽንፈት ገጥሞታል። ኦሂዮ ውስጥ በሚኖረው የሴንሱናቲ የፍጻሜ ግጥሚያ ጀርመናዊው የሜዳ ቴኒስ ተፎካካሪ አሌክሳንደር ዜቬሬቭ ፈረንሳዊው ቴሬንስ አትማኔን ነገ ይገጥማል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶ ስለሺ ነኝ። አስተያየት ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።
2: አድማጮች፣ ስርጭታችን አበቃ። ደህና እምሹ። በደህና ደሩ።